ቅዱስ ተብለህ ትመሰገናለህ። ምስጋናህም በሰማይና በምድር የሞላ ነው እያሉ ከሚያመሰግኑ ከቅዱሳን መላእክት በሰማያት የሰማሁት ዜማ ምንኛ ይደንቃል፣ ምን ያምር ማለት ነው። ቅዱስ ያሬድና ዜማው። የቅዱስ ያሬድን ታሪክ ስንናገር አክሱምን ማንሳት አስፈላጊ ነው። የአክሱም ቀዳሚነቷ በኢትዮጵያ ብቻ ሳይሆን በመላው ዓለም መሆኑ የማይካድ ሐቅ ነው። በመሆኑም አክሱም የመንግሥትና የክህነት የሕግና የሥርዓት የታሪክና የቅርስ የሃይማኖት የመሥዋዕትና የአምልኮ የፊደልና የትምህርት የሥልጣኔና የእውቀት የሥነ ጽሑፍና የሥነ ስዕል የሥነ ሕንፃና የሥነ ጥበብ የሥነ ባህልና ይህንን መሰል ሥጋዊና መንፈሳዊ ታሪክ ማፍለቂያ ምንጭ ናት። የአክሱምን ታሪክ አንድ በአንድ ተንትኖ ማቅረቡ የምንነሳበት ርዕስ አይሆንም። ነገር ግን አክሱም በዓለም ለምትታወቅበትና ለምትደነቅበት ታሪክ በሙሉ መነሻ፣ መገኛ፣ ምክንያት፣ መሠረት ናት ብለን ባጭሩ ማስቀመጡ የሚፈለገውን ነገር ሁሉ አካቶ የያዘ ኃይለ ቃል ነው ብለን እናስቀምጣለን እንጂ። አዎ መጻሕፍተ ብሉያት ከዕብራይስጥ ቋንቋ ወደ ግዕዝ የተመለሰበት ከእስራኤል ቀጥሎ ከዓለም አስቀድሞ ሕገ ኦሪት የተነገረው መሥዋዕተ ኦሪት የተሰዋው በአክሱም ነው። ኋላም በዘመነ ሐዲስ በአቡነ ሰላማ ከሳቴ ብርሃን አማካኝነት መጻሕፍተ ብሉያት፣ መጻሕፍተ ሐዲሳት ከጽርዕ ወደ ግዕዝ የተተረጎሙት የሐዲስ ኪዳን ሥርዓት በመላው ኢትዮጵያ የተጀመረውና የተሰራጨው በአክሱም ነው። በግዕዝ ፊደል ብቻ ይጻፍ ይነበብ የነበረው ጽሑፋችን ወይም ቋንቋችን ከካዕብ እስከ ሳብዕ ያሉት ስድስቱ ሆሄያት ወይም ፊደላት ተጨምረውለት ተገቢውን የጽሑፍ ሥርዓት አግኝቶ አሁን ባለው መልክ እንዲጻፍና እንዲነበብ የተደረገው በአክሱም ነው። ለምሳሌ አክሱም ለማለት አከሰመ፣ ንጉሥ ካሌብ ለማለት ነገሰ ከለበ ተብሎ ይጻፍ ይነበብ ነበር። በዚች ቅድስት ሀገር የተወለደው ማኅሌታዊው ቅዱስ ያሬድም ከላይ ከመላእክት የሰማውን ሰማያዊ ዜማ ያዜመው ሙሉ ድርሰቱን የደረሰው በአክሱም ነው። እንኳንስ የሰው ልቡና እንስሳትንም የመመሰጥ ችሎታ በነበረው ድምፁ ዝማሬውን ያንቆረቆረበት የቃሉን ምስጢር እንደ ዝናም ያወረደበት ስፍራ የታወቀ ሆኖ እስከ ዛሬ ድረስ ሙራደ ቃል እየተባለ ይጠራል። ለመግቢያ ያህል ይህንን ካልን በኋላ ወደ ዋና ርዕሳችን እንመለስ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በኋላ በ505 ዓመተ ምሕረት በታሪካዊቷና በጥንታዊቷ ሀገር በአክሱም ልዩ ስፍራው ማይኬራ መደባይ ታብር በተባለ ቦታ የተወለደው ኢትዮጵያዊው ሊቅ ቅዱስ ያሬድ በሀብተ መንፈስ ቅዱስ ተቃኝቶ ከ540 እስከ 560 ዓመተ ምሕረት በነበሩት ዘመናት ውስጥ 5 ጸዋትወ ዜማዎችን ማለትም አንደኛ መጽሐፈ ድጓን፣ ሁለተኛ ጾመ ድጓን፣ ሦስተኛ ምዕራፍን፣

ዝማሬን አምስተኛ መዋሥዕትን የደረሰ መሆኑን ይታወቃል። ኢትዮጵያ ቅድስት ብጽዕት ሀገረ እግዚአብሔር የሊቃውንት መፍለቂያ ስንላት በልዩ ልዩ መንፈሳዊ ሥራ ያሸበረቁትን የቅዱሳንና የብፁዓን ልጆቿን ታሪክ በፊቷ ወይም በገጸ ምድሯ እያነበብን ነው። ቅዱስ ያሬድ ብሉያትን፣ ሐዲሳትን፣ መጻሕፍተ ሊቃውንትን በተወዳጁ ዜማው የሚያቀናብር ስመጥሩ ሊቅ እንደመሆኑ የሥጋዊ ሀብት፣ የሥጋዊ ክብር፣ የሥጋዊ ምኞት እሽቅድድምና ፍቅር ጎልተው በሚታዩበት በዚህ በሚያልፈው ዓለም ሰውን ከሥጋዊ ዓለም ወደ መንፈሳዊ ዓለም የሚስቡ ከእግዚአብሔር ጋር በዐይነ ሕሊና የሚያስተያዩና የሚያገናኙ መንፈሳውያን የዜማ ስልቶች አዘጋጅቶ አስረክቡናል።

0: እግዚአብሔር ሲያቀርቡ በተለይ ደግሞ በአብይ ጾም ጾመ ድጓውን ከምዕራፍ ምዕራፉን ከመዝሙረ ዳዊት ምድጋም ጋር በየቦታው አቀናብረው ሲያጣጥሙት
1: ከንባቡ ይልቅ በጣዕመ ዜማው ፍቅር ሕሊናቸውን ሰብስበው በተመስጦ ያዜሙታል።
0: ታዲያ በዚህ ጊዜ ሕሊናቸው የሚመሰጥባቸው ሊቃውንት አድናቆታቸው ከሕሊናዊ ስሜታቸው አሳልፈው በእንባ የሚገልጹ ምድራውያን ሆነው ሳሉ በስሜት ሰማያውያን የሚመስሉ ጥቂቶች አይደሉም። ስለዚህ የኢትዮጵያ ሕዝቦች፣ አገራችን ኢትዮጵያ ይህንን በመሳሰለው መንፈሳዊ ቅርሷ የምትታወቅበትን የጣዕመ ዜማ ጥቅም ሕዝቦቿ በሚገባ ማወቅ ይጠበቅባቸዋል። ከዚህ ቀጥሎ የቅዱስ ያሬድን ታሪክ በዜማና በሥነ ግጥም እንስማ።

ይህ የሊቃውንት አካል የቀደምት አበው የሊቃውንት መሪ ቅዱስ ያሬድ ነው የዜማ ጀማሪ። በኦርቶዶክስ ተዋህዶ ቤተ ክርስቲያን መሠረት የሆነች ለዓለም ብርሃን በአክሱም አውድማ የታሪክ እምብርት አብዝቶ አመረተ የሱራፌልን ምርት። ጥንተ መሠረቱ የያሬድ ትውልድ ከአባቱ ከይስሐቅ ከደጋጎች ነገድ ከተባረከችው ከእናቱ ታውክልያ ያሬድ ተወለደ በእግዚአብሔር አምሳያ። ከዚያም በኋላ ከጥቂት ዓመታት አባቱ ከዓለም በሞት ተለዩት። ያሬድም አደገ በመንፈስ ቅዱስ በረድኤት በጸጋ በጥበብ በሞገስ። ዕድሜው ለትምህርት በደረሰ ወቅት እናቱና ያሬድ ተጓዙ በአንድነት ወደ ትምህርት ቤት ወደ አክሱም ጽዮን ወደ ያሬድ አጎት አባ ጌዴዎን። አባ ጌዴዎን ለአክሱም ለደብሩ ለታቦተ ጽዮን ገበዟ ነበሩ። ደጓ ክርስቲና የያሬድ እናት ቅዱስ ያሬድ ልጇን እንዲያስተምሩላት አባ ጌዴዎንን በታላቅ ትሕትና ጠየቀቻቸው እግራቸው ስር ሆና። መምህሩ ጌዴዎን ልጇን ተቀበሉ፣ አስተምረዋለሁ እሺ መልካም አሉና

ትምህርቱን ጀመረ። ሃሁ ሂ እያለ ቀናት አስቆጠረ። ትምህርቱ አልገባ አልያዝ ሲለው አለቀሰ ያሬድ ወረደ እንባው። መምህሩ ጌዴዎን ከሌሎቹ ሁሉ ይገስጹት ነበር ያሬድን በግሉ። ትጋ፣ ጽና፣ በርታ፣ አይዞህ ልጄ ሲሉ ያሬድ ስላልቻለ ለውጥን ሊያመጣ በቀቢጸ ተስፋ ከዚያ ቦታ ወጣ። ሳያስፈቅዳቸው አባ ጌዴዎንን ያሬድ ለቆ ሄደ ትምህርት ቤቱን። እጅግ እያዘነ ጉዞውን ቀጠለ። ደክሞት ነበርና አረፍ ልበል አለ። ትልቅ ዛፍ ስር ላይ ውብ ፍሬ ያለው ተቀመጠና አንድ ትል ታየው። የዛፏን ፍሬ ለመብላት ሲወጣ ሲወድቅ ይመለከተዋል አትኩሮ በጥብቅ ብሎ ብሎ ትሉ ድካሙ ተሳክቶለት የዛፏን ፍሬ በቃ ለመብላት። ስድስት ጊዜ ወድቆ በሰባተኛው ነበረ የዛፏን ፍሬ የበላው። የትሉን ሁኔታ ሲመለከት ቆይቶ ሐሳቡን ቀየሰ በተስፋ ተጽናንቶ።

የተደነቀ አድረውበት ቅናዛ በትሉ ሁኔታ ምሳሌ መሰረት ያሬድ ተመለሰ ወደ ትምህርት ቤት በታላቅ ትትና እግራቸው ስር ወደቀ አባ ጌዲዮንን ይቅርታን ጠየቀ አባ ጌዲዮንም ይቅር ይቅር አሉት ትምህርቱን እንዲማር ፊደሉን አስያዙ ያሬድ እንደገና ትምህርቱን ጀመረ ሃ ሁ ሂ ያለ ፊደልን ቆጠረ ለያሬድ ተሰጠ ከዚያን ቀን ጀምሮ መንፈሰ ጥበብ መንፈሰ አይምሮ ሀብለ ድንቁርናን ያሬድ በጣጠሰ ቅዱሳት መጻሕፍትን በዜማ ደረሰ ሀብተ መንፈስ ቅዱስ አድሮበታልና ሰማያዊ ጥበብ ተሰጠው ምስጋና ለሊቁ ለያሬድ የካህናት አለቃ የብሉይ የሐዲስ ማስቀመጫ ዕቃ ዝማሬ መዋስት ዜማው አቋቋሙ ድጓ መጽሐፍ ቅኔ ንባቡ ትርጉሙ ቅዳሴ ማህሌት ድጓና ምዕራፍ ሰዋስው አገባብ ቅኔና መጽሐፍ የሥላሴ አምሳል ሰለስቱ አይዋፍ ከሰማይ ወረዱ ሊነግሩት በአፍ ግዕዝ እዝ ለአራራይ ሦስቱንም ዜማ ለያሬድ ነግረውት ወጡ ወደ ራማ

በመንፈስ ቅዱስ ስለተመረጠ ብሔረ መላእክት ያሬድ ተመሰጠ። ሱራፌል ከሚባሉት ከካህናተ ሰማይ ማህሌት ተማረ የመላእክትን ግናይ። ዝማሜ ቆም መረግድ ጽፋቱን ሳይቀር ጠንቅቆ አወቀ የዜማን ምስጢር። የሱራፌልን ሥራ ካወቀ በኋላ ያሬድ ተመለሰ በደስታ በተድላ። ወደ ጥንት ቦታው ወደ አክሱም ሰፈር ሃሁ ብሎ አፉን የከፈተባት ምድር ድጓውን የደረሰ ቅኔውን የቀመረ በትውልድ አገሩ በአክሱም ነበረ። ሰማያዊ ዜማ ሲያዜም ሰምተው ያዳምጡት ነበር ከልብ ተመስጠው። የሰው ልጆች ሁሉ እንስሳት ሳይቀሩ ጣፋጭ አንደበቱን ሲሰሙት ነበሩ። የቃሉንም ጣዕም የዜማውን ቃና የድርሰቱ ምስጢር ማርኳቸው ነበርና ተገርመው እጅግ በጣም ተመስጠው ያዳምጡት ነበር ዙፋን ላይ ሆነው። አጼ ገብረ መስቀል እጅግ ተደሰቱ በያሬዱ ዜማና በድርሰቱ። ሳይታወቃቸው የያሬድን እግር ለካ ወግተውታል በእጃቸው በጦር።